በርክብ ዘውነሃ ኢዘዱ ገወን በገ በርክብ ዘውነሃ ኢዘዱ ገወን በገ በርክብ ዘውነሃ ኢዘዱ ገወን በገ ዘንደዲና ኡሙር ሪጃሉላሂ ሞይዛ ቦረም ታይ አቀለጉ ወላሂ ዘንደዲና ኡሙር ሪጃሉላሂ ሞይዛ ቦረም ታይ አቀለጉ ወላሂ ዘንደዲና ኡሙር ሪጃሉላሂ ሞይዛ ቦረም